ምንድነው ልጃቸው እናንተ ትበላለህ? ምንድነው ልጃቸው? አረ መላ መላ መላ መላ እቴ መላይ ከረስ ለፍቅር አረ መላ በለኝ መላ መላ